ሁለት ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ሹክደክስ ሞሁን ሽናዲያ ከራባን ጉዳራሽ ነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ደረጃ አከ ዋህድ